ወይኔ እንሜ መላስ ጥንባይ እባይሉምዳ እትንሽ ወርድሜ አይጎምፋች ይጎርቢ ትወሳይ ከንገቡሙን ጠንግሱላቴ